አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ይላል በቅርታ እንኳን ለሳምንቱ ቅዳሜ ምሽት አደረሳችሁ ይልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቅረብላችሁ ወርቁ አያለው ነኝ። እንደምንሰነበታችሁ ሳምንታችሁስ እንዴት ነበር? መቼም ሳምንታችንን ወደ ኋላ ዞር ብንል ብዙ ተአምር ጥሩ መጥፎ ነገሮች ያጋጥሙናል። ትክክል ነው። ነገር ግን ቀና መንገዱን ይዘን እንደከረምን እንዳው እናስበው። ዛሬ እንግዲህ ከሁል ጊዜ በየሳምንቱ ምትናፍቁት ሬዲዮ ጣቢያ ለኢንፎርሜሽን እና እንዲሁም ደግሞ የመዝናኛ ፕሮግራም ይዞላችሁ ከች የሚለው በየሳምንቱ ቅዳሜ ከሰባት ሰዓት እስከ ዘጠኝ ሰዓት ድረስ 7-9 PM ድረስ የሚያዘጋጅላችሁን ዝግጅት አሁን ጀመረ። አድማጮቻችን ዛሬ ትንሽ ሸከባር ግን ይዘን መተናል። አንዳንድ ኢንፎርሜሽኖችንም እንዲሁም ደግሞ የተለያየ ሙዚቃ በተለይ ብዙ ቴክስቶች ደርሰውኛል። ባለፈው ኤአይ ሙዚቃ እንዴት ነው ጥሩ ነው ደስ ይላል እንዲህ ጀባበለን ቅዳሜ ማታ ነው ምናምን የሚሉኛሉ። በእርግጥም ጥሩ ነው። ከዚህም ከዛም ቀልቀል እያረኩኝ እንደ ኢትዮጵያዊነቴ ከሁሉም ብሔረሰቦች ሙዚቃ በተቻለ መጠን ቀልቀል እየታወቁት መቼም ያሉት 1-4-5 ናቸው ብዙ ጊዜ የሚጋነኑት እነሱንም እያቀረብኩኝ እስከ መጨረሻው እንዝናናለን። ስለዚህ አሁን እስቲ የዛሬው ዝግጅቴ ምን ይመስላል ላስታውቃችሁ ወዳለሁ። በመጀመሪያ አንድ ሙዚቃ ጀባላችኋለሁ እንደው ለማዝናናት። ወደ ሸዋ ነው የሚሄደው ዛሬ ወደ መንዝ። በዛ ሙዚቃ እንከፍታለን። ከዛ በመቀጠል በከተማችን ያሉት ሁኔታዎችን በተለይ በዚህ በቫንኩቨር አሁን ቀስቀስ ብዙ ነገሮች እየተንቀሳቀሱ ነው። ሁላችን አርቀ የአፍሪካን ሶከር ግጥሚያዎች አሁን እየተካሄዱ ነው በበርነቢ። ውጤቶቹም ገና አልደረሰኝም። ብዙ ቦታ ለመደወል ሞክሬያለሁ አላገኘኋቸውም። ቢዚ ናቸው ማለት ነው። ከዛም ባሻገር ደግሞ እንዲሁም ደግሞ ወንድማችን ከዚሁ ከቫንኩቨር ብቅ ያለው እዚሁ አንድ ኢትዮጵያዊ በኒውዌስ ሚኒስተር አካባቢ ውድድር ያደርጋል ምርጫ ካይዳል። እንግዲህ ሁላችን ድጋፍ አለን። የሚቀጥለው ሳምንት ደግሞ እንደምንገናኝ ባለም ተስፋ ነኝ። ስለዚህም ትንሽ ጀባላችኋለሁ። ከዛ ባሻገር ይሄን ወደ 2 ወር ወይ 1 ወር ገደማ እንግዲህ ሲብላላና ሲትርመሰመስ የነበረውን ደግሞ በቤተ ክርስቲያን ዙሪያ ያሉት ምን ደረጃ ደረሰ ባለፈው ቃል እንደገባሁላችሁ የጸደያን መድኃኔዓለም ቤተ ክርስቲያን ያው በሊስ ምክንያት ቤት አላጡ ነበር ቅዳሴ አሁን የሚቀጥለው ከነገ ይጀምራል መሰለኝ። እንደዛ ደግሞ ያንን ማስታወቂያዎችን የሚተላኩልናል እነሱ እንጀባላቸው ነካነካ እናደርጋለን። በተረፈ ሰላም ፍቅር አንድነት ይሁን እያልኩኝ በሬዲዮ የሁሉንም በመሃል ሆኖ የሚያስተናግድ ስለሆነ ወገናዊት የሌለው ስለሆነ እያወቀ የሚጎዳ ከሆነ ዝም ብሎ በማለፍ ማለት የሚጎዳ ሶሳይቲን የሚጎዳ ከሆነና ሌላ ላይ ችግር ከሚፈጥር አልፎ በግለሰቦች ላይ የሚደረገውን አንዳንድ ነገሮች በሙሉ ማናወጣ መሆኑን በዚሁ እያስተዋወቅን ይሄ የመዝናኛና የኢንፎርሜሽን ነው። ስለዚህ ሁላችሁም ወደዚህ ነው። ብዙ ሰው ይደውላችሁልኛል በተለያየ መንገድ ለምን ይሄ እንዲህ አትልም ለምን ኢንቨስቲጌት አታደርግም ነው እነዛ አይደለም እኔ ኢንቨስቲጌት ማድረግበት የለም ኢንፎርሜሽን ኢንተርቴንመንት ነው። ነገር ግን ብዙውን ጊዜ አንዳንድ ሀሳቦች በዚህ ሚዲያ አላማው ኢንፎርሜሽን ማለት ስታስተዋውቁ ቢዝነሳችሁን፣ ልደታችሁን፣ አኒቨርሰሪያችሁንም አንዳንድ ነገሮችንም በዚህ ማውረቀት ችላላችሁ። አንዳንድ ኢንፎርሜሽን እንዲሁም ደግሞ የአገራችንን ጉዳይ እንደ ጠቅላላ አድርጎ የሚያውቅ በጋራ በኢትዮጵያዊነት ስሜት የሚናቀርቡን እናቀርባለን። ተቃውሞም ድጋፍም ሀሳብም ካለ ሀሳብ እናስራራለን። ነገር ግን በግለሰቦች ላይ ጥቆማና በግለሰቦች ላይ አንዳንድ ነገሮች በማድረግ ማናረግ መሆኑን ከዚሁ በቅድሚያ እያሳወቅኩኝ ፕሮግራሚን ጀምራለሁ። ልክ ይህንን እንደተሰማችሁ ከማስታወቂያ በኋላ እስከ 9 ድረስ የመዝናኛ ሙዚቃዎች የመረጣችሁትንም እኔም ደግሞ ከራሴ ከልቤ ጀባምላችሁንም አቀርባለሁኝ። በመጀመሪያ እስቲ አሁን ለማንኛውም ማሟሻ ይሆነናና አንድ ሙዚቃ እንዳልኳችሁ ወደ ሸዋ ገባ ብያለሁ። ወደዛ እንሂድና ከዛ በኋላ እመጣና ያለኝን አስተያየቴን በአገሬም ሆነ በዚህ አካባቢ ያለውን የራሴን የግልን አስተያየት በኃላፊነት ስጄ እናገራለሁ። እነሆ ሙዚቃ።

0: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's RIDEON Bike Shop. See you there!
2: አድማጮቻችን ተመልሼ መጥቻለሁ። የምትሰሙት የዚህ CITR 101.9 FM ማስታወቂያ ነው። አድማጮቻችን እንግዲህ ቀደም ብዬ እንደገለጽኩላችሁ አንዳንድ ኢንፎርሜሽኖችን ማለትም አንዳንድ ኢንፎርሜሽን በኔ በኩል የሰማሁትን ማለት ነው። በሀገራችን ላይ ያለው ሁኔታ በአሁን ሰዓት በጣም አስጊ ድባብ እንዳለ ሁላችንም እናቀናው። ምክንያቱም ባለው የመንግስት ግትርነት ወይንም ደግሞ መንግስት ያለኔ በስተቀር የሚነቀንቀኝ የለም በሚል እንደገና ደግሞ አይ ቲንክ ሶ የስልጣንም ጉጉት ነው መሰለኝ ይሄ ነገር ተጨማምሮ በተለይ በአሁን ሰዓት ከምን ጊዜም የበለጠ ውጊያዎች እንደሚኖሩና ብዙ ሰዎችም ትንጻናቶች ታዳጊ ወጣቶች በየትኛውም ቦታ እንደሚሰው ነው። ምክንያቱም የታፈሱ በፍላጎት ተቀጥሮ ያልሄዱ ሳይሆን ወይንም ደግሞ በዚህ በተለይ በኢትዮጵያ ውስጥ የሚደረገው የኢትዮጵያ መንግስት የሚያደርገው በአፈሳ ማታ ማታ ደና ግሩፖች አሉት ጠብደል ጠብደል የሚያሉ እየዞሩ ከቤት በቃ ልክ እንደ የጩልል የጠለፉ የሚሄዱት በጣም የሚያሳዝን ነው። አንዳንዱም እናት ያለሱ ቤተሰብ አንድ ሰው የሚረዳ እናትና አባት ጦሬ የሌላቸው ከዚህም ከዛም ብሎ የሚያበላቸው አትሊስት እንኳን የሚያንቀሳቅሳቸው የሚያገላብጣቸው የሆኑ ሰዎች ያለ ፍላጎታቸው በግድ እየተገደዱ ያው እየታፈሱ እንደሄደ እናቃለ። ይሄን ደግሞ መካድ አይቻልም። ሁሉም መሰክሩ አንዳንድ ሰዎች እንደሚሉ በዛ አካባቢ አረባክ በፍላጎት ነው ባካችሁ ተውን ባካችሁ አይበቃም እንዴ ተታለን። አንዳንዶች ደግሞ ይሉት እናንተ በዚህ በዘር ጉዳይና በምን ነው እንጂ ወነት ይሄን መንግስት ከድሮ የተሻለ ከድሮ የባሰ በጣም በጣም አስቀያሚ አመራር እንደሆነ ሁላችንም እናቀናለን። ሌብነቱም ግድያውም ምንም ዘረፋውም ወገናዊነቱም ይሄን ካልሰጠኸኝ በቃ ብዙ ነገር በኤርፖርት ሳይቀር በየቦታው ሳይቀር በየክራቢቱ ሳይቀር በየመንገዱ በመኑ the worst የሆነ ነው። ከዚህ ፊትም እኮ ኢትዮጵያ ሄደናል አለም እንዴ አይተናል ሁሉ ነገር እና ነገር ግን የሚሉት እንደዛ ነው አይደለም። እንደዛም ቢሆንማ እኮ አብይ እኮ ሲመረጥ ራሱ የትግራይ ህዝብ ራሱ እንኳን አማራው የትግራይ ህዝብ እንግዲህ በስልጣን ላይ ያሉ እነሱ ናቸው እንዲያርጉ የሚባሉት ፈቅደውለታል እኮ መርጧል አለም እንዴ ተመርጧል። በተለይ በአማራው ጋር የነበረውን የጨረሳቸው ያስገደላቸው ሰን ጊዜ የነበሩት ነብያችን ሙሳያችን ይሉት የነበረ ነው። እና ባካቹ አታሹፉ ማሾፍ አይደለም ዋናው ይዘር አይደለም። ይሄ ይዘር ሳይሆን በኢትዮጵያ እንደሰው አስቦ ማለት ነው። ማንንም ሰው እኔ ድሬዳዋ ተወልጄ ነው ያደኩት ግዜ ነው ማለት አይደለም እንዴ ምንም እንትን ማቀ አይደለም ወደ ሰሜን ሄዳል ብትሉኝ አንድ ቦታን ማላቀ አዲስ አበባ ጅማ አዋሳ ድሬዳዋ እንግዲህ አስቡት ነገር ግን ሰዎች የሚያካትቱ በዛም አካባቢ ነው ነገር ግን ለኔም ቢሆን ከኒዘር ለምሳሌ እኔ አማራ ብላ እሺ አማራ ልሁን የትግራይ ልጆች የኦሮሞ ልጆች ባንዳንድ ቦታ በጣም በትልቅ ሁለታ ይዋሉልኝ እንዳሉ ሁላችን መገንዘብ አይደለም የበዘር ከሆነ ሌሎችም እንደዚሁ በእውነት ነው ሁለት የተለያየ ጉራጌው ሙሉ በህብረት በአንድነት ሆነን የምንኖር ነው እና ምክንያት ሲያጡ የሚያላጥፉበት በሌሎች ላይ ይህንን አስተዳደር በሚቃወም ጊዜ እንዲህ ስለሆነ ነው እንደዚህ ነው እከሌ እንዲህ ስለሆነው የሚለው አሉ በእውነት ነው የሚለው ይሄ ፍጹም ባይሙራችን የሚካን ነው እሱም ደግሞ አብይ እንዳለው ይሄውና ኦሮሞ ስለሆንኩ ነው እንዲያጠቁኝ እያለ የሚናገረው የውሸት ቱልቱላ ነገር በአለም ደረጃ እያሳቀበት ነው ስለዚህ ምንድነው ዋናው ምን ማለት ነው ምንድነው የምትሉኝ ከሆነ በሀገራችን ላይ ያለው ሰላም እንደሌለ ነጻነት እንደሌለ ሰዎች ከድሮ የባሰ በኑሮ የዶላር በጣም ማደግ ሰው በቃ ምግብ ብርቅ ሆነ በድሮ ምን ሰጥናን አይደል እንዴ ወገኖቼ እስቲ ሁላችሁ እንግዲህ እንግዲህ በኔ እድሜ የማቀው ነው መታቆልት ነው ይችላልችሁ ማታቆኝም እንግዲህ እና ነገር ግን ይሄን ያጣ ጊዜ ነው እድለኞች ናቸው ከዚህ ቤተሰብ እየተረዳ 12 ሰዓት 24 እየተሰራ እየተሰራ ለወገን እንዳይ ሰርቫይቭ እንዳርጉ የሚለቁ ብዙ ሰዎች አሉ ብዙ እና ከዚህ ፊት ሆናል አው ይረዳል ድሮም ግን እንደዚህ ሆና ያቀም ፍጹም እንዲ ሆና ያቀም ኢትዮጵያስ በጣም ነው የመረረው በጣም የመረረው በዚህ ላይ ብሶ ያለው መንግስት ከሁሉም በላይ ጦርነት የሚቆምበትን መንገድ የሰላም መንገድ ከመፍጠር ይልቅ ሌላ ጦርነት ለምሳሌ ከሱዳን ጋር በማበር ወደዛ ኬንያን በመንካት በሱዳንን ሶማሌ በቃ በየቦታው ገብቶ የራስን እንኳን ችግር ሶልቭ ያላደረግ ወደ ውጭ ይገባል ይሄ ሁሉ የውጭ ኃይሎች በኢትዮጵያ ዙሪያ እየተንቀሳቀሱ ነው አይደለም እንዴ እና ትርፉ ምንድነው ወገን ማለቅ ነው ንብረት ማለቅ ነው ኢኮኖሚ መድቀቅ ነው ጦርነት ውስጥ ያደገ የለም በኢኮኖሚ ይደቃል እንጂ እንደ ኢትዮጵያ አይነት ነገር ይህ ነገር ቆሞ ሁሉም መፍቴ አሁን የሚሉት አዲስ አበባ የኦሮሞን ትሁን እንደገና ደግሞ አዲስ አበባ የፌደራል ትሁን የሚል ፐርፐዝሊ ይሄንን አመቶ አጀንዳ አድርጎ ያደረጉት ነገር ነው ባለፈው እንጂ ኢትዮጵያ ነች ሁሉም ኢትዮጵያ እስከሆነ ድረስ አዲስ አበባ የፌደራል መሆን ምን ጥርጣሬ አለው እስቲ ንገሩኝ እስቲ ቆይ እና ይሄን ደግሞ ለኦሮሞ ህዝብ ምን ይጎዳዋል ይቅድ በቃ እነኚህን አርገ ሌላ ለመብላት ነው አይደል ለአንዳንድ ነገሮች ለማድረግ ነው ይሄ እንደዚህ ነገር ሆኖ በአሁን ሰዓት የሚደረገው ትልቅ ጦርነት በአማራው ክልል በኦሮሚያም በትግራይ ብዙ ህይወትን እያጠፋ ነው እናቶች እያለቀሱ ነው ሰው መንገድ አቋራጭ አጥቶ ወጥቶ ከኢትዮጵያ ባህር ውስጥ ገብቶ የሚሞት መንገድ ላይ በረሃብ የሚሞት በመንገድ ላይ በእባብ ተነድፎ የሚሞት ጅብ የሚበላው አንበሳ የሚሰብረው ማአት ህዝብ ነው ያለው በቃ ይህን ከመሆን አትሊስት መኖር አለመኖር ወጥቼ ለቤተሰቦች ወጥተውም ቤተሰቦቻቸውን ሳይርጉ እንደደረሱ ብዙዎች የሚያርፉ እንዳለውላችን ልብ የሚሰብር ብዙ ነገር እናያለን በቅርቡ የምታዩት በሳውዲ አረቢያ ውስጥ በስቅላት የሞቱት እንዲህ አዘዋውራቸው እጽ አዘዋውራቸዋል በሚል ስንት ሰዎች ያላረጉትን ሁሉ እየተባለ እና ይህ አይነት ነገር ትተን ሰላም ቢፈጠር የኢትዮጵያ ህዝብ ባህሉን በየውጭ የሚያንጸባርቀው ይሄ የኢትዮጵያ ህዝብ ወደ አገሩ ገብቶ ከህዝቡ ጋር ከናት ከአባት ከወንድሙ ጋር መኖር የሚጠላ የለም በወያኔ ጊዜ ቢሆን የተሻለ ነበር አዎ በጣም የተሻለ ነበር በጣም አንዳንዶቹ ያኔ አይደለም የተሻለ ነው ይሄን አይንን ግንባር አታርቁ ያትበሉት እኔ የማንንም እንትን አልደግፍም ነገር ይሻል ነበር ሄጅ አለው እኮ አይደለም እንዴ ሄደናል ይሄ ምንድን ነው ግን ለማንኛውም ምንድን ነው ይህ መንግስት የምንቃውመው በዘር ሳይሆን የሚያደርገውን አሰዳድ ዘራዊ በዘር ስም ተሸክሞ እሱ የሚሰራው ሌላ ጉዳይ ነው የውሸት ነው የኦሮሞ ህዝቦች በሙሉ እያወቁ ነው በየቦታው በሱ ተቃውሞ አድርገው እየተቃወሙ ነው አይደለም እንዴ አዎ ግን ኢትዮጵያ ማስተዳደር ሁሉን በአንድነት ማስተዳደር ማስተባበር ማን ነው የሚጠላው በሰላም ወጥቶ መግባት አሁን ኢትዮጵያ የገቡት ከዚህ ፊት በለውጡ የገቡ ነበር አሁን ወጥቷል ለምን ገቡ አግራቸው ብለው እዛ ተንፍሰው በደንብ ከህዝብ ወንድማቸው ከታቸው ከአግራቸው ጋር ሆኖ መሰርቶ ለምን ሆነ ነበር አይደለም እንዴ ግን ተመለሰው ወጡ አይደለም እንዴ ተመለሰው ወጡ በዚያ አጋጣሚ በዛች ሽግግር ወቅት እንደለመገርሳ እና አማራው ክልል ጋር በመሆን አንድ ላይ ሆነው ያን ነገር ያመጡትን አሁን ግን የታሉ እና አቢ በጣም ያቢ መንግስት የብልጽግና የሚሉት በጣም ላይክ ኢትዮጵያ የሚጠቅም ሳይሆን ኢትዮጵያን የሚጎዳ እንደሆነ ሁላችንም እናቃለን በእውነት ነው የምለው በጣም በጣም የሚያሳዝን ነው ሰላም የሚጠላለ ራሱ ብልጽግና ውስጥ ያሉ ወገኖች ይሄንን ብታስቡ እንዴት ነው ሰላም የሚጠላለ በውጪ ምን ኖረው ይሄን ነገር መቆም አለበት ሰላም ይፈጠር በአገራችን ብሎ መጮህ ነው እንጂ ይሄኛው ይሻላል ይሄኛው ተብሎ በተለይ በብልጽግና ላይ ድጋፍ እየሰጡ አረንጓዴ ቢጫ ቀይ እንኳን እንዳይታይ ሚለው ድሮ ራሳቸውን ያንን ያወጡ ራሳቸው ላይ አርገው ብዙ እየታይ በሜዳ የሚታየውን አረንጓዴ ቢጫ ቀይ ዛሬ ግን የለም ማስታወቂያቸው ልኳን እየጠፉ ናቸው ብዙዎችን አይታችሁ እንደሆነ እያየን እኮ እንታዘባለን እኮ አይደለም እንዴ አረንጓዴ ቢጫ ቀይ ማመሰል ነው ያ አማራ አይደለም ኢትዮጵያ ነው አይደለም እንዴ ኢትዮጵያን ባድዋን በምንም የፈሰሰው ደም የተከሰከሰው አጥንት የማን ነው የአማራ ብቻ ነው አይደለም የሁሉም የኦሮሞም የወላይታውም ብዙ የጉራጌውም ይሄ ነው እና ባንዲራችን ነው ኢትዮጵያን ባንዲራ አሁን ኢትዮጵያኖች ብቻ ሳይሆን የውጭ ሀገር ዜጎች አፍሪካኖች ጀማይካው ሳይቀሩ ይዘውት የሚሄዱ ናቸው እና ታሪክን የማጥፋት ለምንድን ነው የሚያደርጉት እውነተኛው ታሪክ መጥቶ በአንድነት ነው ማንም ይሁን በተለይ በፋኖ በኩል የሚደረገውን ፋኖ እንደገና አማራ መጥቶ ሊገዛ ነው ሊገዛ እየተዘጋጀ ጦር ነው እየተባለ ይነገራል አይደለም ፍጹም ፍጹም ህልውናውን ለመጠበቅ ታቃላችሁ ትጥቅ አስፈትቶ ለመጨረስ አሁን ትግራይ ላይ በድሮን የሚመጣ መንግስት ያለ ማረክስ ለህልናው ትግል ወጥተው ዛሬ ፋኖ ባንድ በሶስት አራት ጠመንጃ ወጥቶ ዛሬ ድሮ እየተሸሸገ ደፈጣ እያረገ ቀርቶ አሁን ፊት ለፊት የመዋጋት ሁሉ አቅም እንዳለው ነው የምነግራቸው። ምንም ጥርጥር የለው ፊት ለፊት ትልቅ መሳሪያም ቢሆን ይማርካል። ከዚህ ፊትም የሚታይ ነው እንግዲህ። አሁን ደግሞ በትግራይ ላይ የሚደረገውን የአይነት ውዥንብር መንገድ በመቀስቀስ ጦርነት በማምጣት በድንበርም በምንም ብዙዎች ፖስተሮች እና ያለን ፎቶዎች የትግራይ ወንድሞች ኢትዮጵያኖች ትግራይ አማራ ወላይታ ምናምን ስል በጣም ነው የሚቀፈኝ። ኢትዮጵያኖች ወንድሞች እህቶች ተማርከው በሱዳን ለሱዳን ተማርኮ ለዚህኛው ሱዳን ሁለት ሱዳኖች አሉ። ዋናው ሱዳንና ይሄ ደግሞ ስፔሻል ፎርሱ እነሱ ይዋጋሉ በአገራችን በማላይ መጀመር በኢትዮጵያኖች ኢትዮጵያኖች ከዚህ ከትግራይና ከዚህም ደግሞ ለነዚህ የሚረዳ ኢትዮጵያ ወታደር ይኖራል መሰለኝ ተዋክተው ለሰው አገር ላይ በሌላ አገር ፊልማ ላይ እዛ ላይ ተይዘው ፎታቸው ይወጣል። እውነት ይሁን ውሸት ሶሻል ሚዲያን ብዙ አላም ነው። ስለዚህ አገራችን ቀርቶ በሌላ አገር መስዋዕት ያስደረጉ ያሸማቀቁናል። እኛ በቃ ኢትዮጵያኖች ከኢትዮጵያ ተሰደው በአረብ አገር እህቶቻችን ወንድሞቻችን እየተሰደዱ ውጪ ያደሩ ሆምለስ ሆኖ ከዚህ ደም ጥሩ ሆናቸው የሚያድርጉት ይብቃ። የኢትዮጵያ ኤምባሲን በየቦታው የሚያደርገውን አንዳንድ ነገሮች ፍጹም ሌላ ዜጋ ሌላ አገር ዜጋ ኤምባሲ ተሯሩጦ ነው ከሞት ማዳን እንኳን ያቃተው መንግስት ነው። በሳውዲ አረቢያ ውስጥ የሚገኙ ግን አሁንም በሞት ላይ በመፍርድ ላይ የሚጠባበቁ አሉ። አያሳዝናችሁም? ለምን ወጡ ብትሉ ኑሮን ለማሸነፍ ቤተሰብ እረዳለሁኝ ይሄ አይነት ችግር አልፈልግም በማለት መውጣት ነው። ስንቶቻችን በየቦታው አይቀር ብዙ ነገር አለ ይሄን በሚዲያ መናገር አያስፈልግም። ነገር ግን አሁን ደግሞ በጽም አዘዋወር እየተባለ በፍጹም ስለ ጽም ያቁ ሰዎች አሉ ከገጠር የመጡ ምን የሚሉ በነሱ ቃውስ ተገኘ እየተባለ ለሞት ለምን ወገኖቻችን ለምን ይሞታሉ በውጭ ሀገር ሄደው ለምን እስቲ ንገሩ ለምን ይሞታሉ? ለፍቶ ሰው ቤት ግርድና ተቀጥ አሽከረ ተቀጥሙ ብለው ትንሽ ለቤተ ሰማ የደናነሽ ወይ እንዴ ይሄን በቃ ልከልሻለሁ እዛፈር እየጋጡ መናገር ምስልክ የሚበብ አንዳንዶቹ እኮ የሚያሳዝናቸው ምግብ እንኳን በስነ ስርዓቱ የማይበሉ ናቸው አይሰጧቸው አረ ወገኖች አረ ለወገኖቻችን ዘን ለህቶቻችን ለወንድሞቻችን አገራቸው ገብተው ደስ ብሏቸው ተቋርሰው ምን ነው ይሄንን ታንክና ድሮን ከሚገዛ ትራክተርና ፋክተሮች አድርጎ ህዝቡን ለምንድን ነው መጀመሪያ ለምን ሰው አይበላም እንዲ ከተማውን ማሻብረቅ ጥሩ ነው ግን ሰው ዘላለው የት ነው ያለው አሁን እየታመመ እኮ የሞተ ነው ስለዚህ ይህ ነገር ዝም የምትለው የማነ ማነ አንተ እዛ አዲስ አበባ ውስጥ የሚፈርሰው ቤት የትም ሁኔትም ዘርህም አያም ዝም ብሎ ነው የሚያፈርሰው ስልጣን ያዙ ትንሾች መናገር ማይችሉ ማስተዳደር ማይችሉ እነዛ ነው ሂዱ እስቲ አዳምጡ ከኦሮሚያ በኦሮሚያ ክልል ውስጥ የነበሩ እንቅስቃሴ ላይ የነበሩት ወገኖች ከነጆሃር ጭምር የሚናገሩትን እስቲ አዳምጡ ገብታችሁ አዳምጡ ለፖለቲካ ነው እነሱ ስላጡ ነው ቦታውን ስላባረራቸው ነው የሚል ውሸት ነው ይዚናል እንደዛ አይጋነንም ብዙ እና ግራና ቀኝ አይተን ብንጓዝ መልካም ነው ነው ማለት ነው ወክሌ ግራና ቀኝ ፍርድ አንፍረድ ነገር ግን ትልቅ እኛ መታገል ያለብን ነው ሁላችንም ሰላም ሰው ወጥቶ እንዲገባ ጦርነት ይቆም ልጆች እየታፈሱ መሄድ ይቆም ይችላል የማይቻል ነገር አለ እንዴ ምንድነው ስልጣን እኮ ትላንት የተገኘ ነው ነገ ደሞ ይሄዳል በመጥፎ ደረጃ ወይንም በሞትም ሊሄድ ይችላል ነገር ግን እዛ ህዝቡ ላይ ያለው ቁስል እስካሁን አለ እስካሁን ይሄው በየቀኑ መናቀን ሁላችንም ስለዚህ ሁላችንም በአንድነት በህብረት በመሆን በተለይ ባሆኑ በሚደረግ ጦርነት ቢቆም ሰላም ቢፈጠር ከኤርትራ ጋራ እንት ያረገ ነው ትግራይና ኤርትራ አንድ ላይ ሆነዋል ብዙ ነገር ሶሻል ሚዲያ የሚወራ አለ መንግስት የሚዋሸው ነገር አለ ለሞኑ አብየቱ ጋር ነው ቃል ገብቶ በተግባር አሳየው እስቲ የሚያመጣልኝ ካለ በርግጥ ከንግዲ ወዲ ያኔ ስልጣን ሲታስተውሳላችሁ ሲቀበል ወገኖች ከንግዲ ወዲ ያለ ምክንያት የሚታሰር ሰው አይኖርም ፍርድ ሳይፈር በተስብ ዛሬ ግን መንገድ ላይ ያስራሉ ኤርፖርት አይነ ደስ አላለኝም አካሄድም እንድና አነጋገር ባለፈው ሲቪሎች አማራ ናቸው ብሎ ሶስት የተገደሉት አያሳዝናቸውም? እስቲ በእንዳው ቢሆን እንኳን በሌላ ዘር ላይ እንደ አማራ ብቻ ትብልላችሁ ሁላችሁም እናቶች አባቶች ወንድም እህቶች ራሳችሁ አስቡ ንጹህን መታቁ ሰው ተማሪ አስተማሪ ወደ ስራ መሄድ ምናምን የሚል አንተ እንዲህ ነው ብለህ አውቶ ያለ ፍርድ ዝም ብሎ መረሸን በየቦታው ያስቆመ የራሱን እንትኖች ያስቆመ ሰርቃችሁ ብሉ ቀመታችሁ ብሉ የሚያሰኝ ነገር ነው ያለው ዛሬ በጣም የሚያስፈራ ነው ሀገራችን እነቴ ነው እንደ ኢትዮጵያ ሰላም አልነበረም ታስተውሳለች ሌሎች ሀገሮች እነ ዩጋንዳ ውስጥ ምናምን ጥል ሲፈጠር እንደ ያይረው እነኚህ ኮ ራሳቸው ነው እኛ ኮ እምንል ነበር አይደለም ቀር ለማንኛውም ጦርነት ይቁም የኢትዮጵያ ህዝብ እንደ ድሮ እንደ ጥንቱ ዘርሳን ቆጥሮ ሁላችን ባንድ ላይ መኖር የህልውና ትግል የሚያደርጉትን ደግሞ መደገፍ ነው። አሁን አንተ ፋኖን ወይንም ደግሞ ሌላ ነጻዎችን መፍትሄስ ካልተገኘ ድረስ ለህልውናው ማይታገላል እንዴ ባለም ታሪክ ላይ አለ። ግን ዘርን ይዘው የሚሆኑ ከሆነ ቃወማለሁ። ለምሳሌ ፋኖ እኔ ብቻ ሌላውን ዘር አጣፋለሁ ብለን እንቃወማለን። በኦሮሚያም እንደዚሁ ቢሉ በትግራይም ቢል ፍጹም አንቀበልም። ግን የህልውና ትግል ያስፈልጋል እንደዚህ ካልን ተካሰ እንደ አብይ አይነቱ እኔ እኮ እንዴት ብዬ ልንግራቸው በጣም ያሳፍረኛል መናገር አልፈልግም እና ያይናውጣ የሆነ መሪ ጋራ እንትን ማለት አይቻለም ብዙዎች በእኔም ስለደረሰ ነው በራሴ በፐርሰናል ሳይሆን በራሴ በፋሚሊ እየደረሰም ስላለ ነው መናገረው ስለተነካ ነው አዎ በደንብ አርገ ስለዚህ ለማንኛውም የሚኖሩት ኤምባሲ ምናምን ምትሏቸው በጣም የሚያሳዝን ነው በጣም የሚያሳዝን ነው የነሱ ካልብራችሁ ዞሩላችሁ እነሱን ካልደገፋችሁ ፍጹም ዞሩላችሁ ስለዚህ በየፊናችን ትግሉን ማጣጣፍና መታገሉ መልካም ነው ላለውኝ አርማጮቻችን ይሄ የኔ የሆነ ሐሳብ ነው የሚሰማኝ ስሜት ነው የተናገርኩት እንደ አንድ ሰው ሆኜ እንጂ ከማንም ተልኮልኝ ወይንም ማንንም ደግፍ አይደለም ስለዚህ ይሄንን የኔን አስተያየት በዚህ ላቋጭና አንድ ሙዚቃ ካሰማ በኋላ ተመልሼ እመጣለሁ ወርቆ አያሉ ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አሰጋጅ አድማጮቻችን ተመልሼ እመጣለሁ አንድ ማስተዋቂያ ካሰማ በኋላ ሁለት ማስተዋቂያ ካሰማ በኋላ ወደ አንድ ሙዚቃ ወስዳችኋለሁ እነሆ
3: Hey UBC students, juggling assignments, exams, work and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help. You're the new MC, you got the
4: remix. Kaylala Lalam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare,

0: አንድ ገላውን ጥሶ ቁጭ ብሎ ይቆያላም ሰውን አጉርሶ ባብሰው ሁላ ቢሆን ደረቱ አልተመለሰም አልዞረም ፊቱ ብሎማ እስቲ ላነሳሳው ያን ጀግና በረ ይማማ አንተ
1: በላይ ጀግንነቱን መቸጥሎት ሞተ በላይ ወንድነቱን መቸጥሎት ሞተ አሁንም አፈራ ጎጃም ወንድ ወለደ አሁንም አፈራ ጎጃም ወንድ ወለደ ተውታት ነካኩት የበላይ ናገር ተውታት ነካኩት የበላይ ናገር ስሙ እንኳን ሲጠራ ያሻግራል ደንበር ስሙ እንኳን ሲጠራ ያሻግራል ደንበር

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮቻችሁ ወርቋያለሁ ነኝ ከዚህ ከCITR 1.9 FM Vancouver BC Canada የሽክሽታ ሬዲዮ አዘጋጅ ወርቁ ነኝ። አድማጮቻችን ቀደም ብላችሁ የምትሰሙትና ያስገባሁት ጊዜ 745 ላይ ይጀምራል። አፍሪካ ማማ ሙዚቃዎችን በጥቅላልና አሰማለሁ። አፍሪካውኖች ነን። ስለዚህ እንደዛም ለማለትን ጭምር ነው። ወደፊትም ደግሞ ብዙ መንገዶችን ተፈጠሩ ስለ አፍሪካ ጠቅላላ ውቀት ለመጪው ትውልድ ሁሉ የሚደርስበትን መንገድ ለመፍጠር ከሰዎች ጋር እየተነጋገርኩ ነው። የሰዓትና የጊዜ ጉዳዮች ሆኖ ነው እንጂ በቅርቡ አንዳንድ ነገሮችን እንሰማለን ማለት ነው። ወርቁ አያሌው ነኝ። አሁን እንግዲህ የአፍሪካ ማማ ከአንድ ሙዚቃ በኋላ ይጠቃልላል። ከአንድ ሙዚቃ በኋላ የከተማችን ያሉትን ማስታወቂያዎች ወይንም አንዳንድ ነገሮችን እሾችን ብድግ ያርግ ያነሳና ከዛ ባሻገር የመዝናኛ ፕሮግራማችን ይሆናል እስከ 9 ድረስ። ስለዚህ አሁን ቅድሚያ የመጨረሻ ሙዚቃ አፍሪካ ማማ ሙዚቃ ላሰማችሁ። ወርቁ አያሌው ነኝ ከዚህ ከCITR 101.9 FM Vancouver BC Canada።

አድማጮቻችን ማማ አፍሪካ በዚህ እናጠቃላለን። እስከሚቀጥለው ሳምንት ድረስ በተለያየ ሙዚቃዎች እንቀርባለን። አሁን ዳለኝ ዝግጅት ሄዳለሁኝ። እንደምታውቁት በዚህ በከተማችን ባለፈው ወር ባንድ ወር ውስጥ በቸስ ወር ይሆናል የሆነው ነው ብዙ ችግሮች እንደተፈጠሩ በተለይ በጸድኛ ቤተክርስቲያን በኩል ችግሮች እንደተፈጠሩ እናቃለን። ይሄም ደግሞ የሊስ ጉዳይ ነው። ስለዚህ ያን ሊስ ባለማጠናቀቁ ባለመስማማት እስካሁን ድረስ እስከ ነገዋ ድረስ ማለት ነው ታቦቱ በዚህ በቤተ ክርስቲያን ውስጥ እንዳልነበረ ነው። ስለዚህም ያ ነገ ታቦቱ ወደ የተወሰነ ኒው ዌስት ሚኒስቴር ገብቶ ቅዳሴዎችና በደንቡ መሰረት በኦርቶዶክስ ቀኖና መሰረት ይታይዳል። ለዛም ማስታወቂያ ተልኮልናል። ያንን አሰማችኋለሁ። እንግዲህ ወደዛ እንሄዳለን። ከዛም እንቀጥላለን። አንዳንድ ማስታወቂያዎች ይኖሩናል። እነሆ ማስታወቂያዎችን ላሰማችሁ።

ዳዊትም በከተማው ለራሱ ቤቶችን ሰራ። ለእግዚአብሔር ታቦትም ስፍራ አዘጋጀ። ድንኳኑም ተከለለለት። መዝሙረ ዜና መሐላዊ ቀዳማዊ 15 1 እስከ 12 እስከ 2 በስደት ላይ የሰነበተውት የምስካዬ ሐዘኑን መድኃኔ ዓለም የጸዲኒያ ቅድስት ድንግል ማርያም ጸሎቶች ነሐሴ 10 2018 ወይም ኦገስት 16 2026 አዲስ በተዘጋጀው የአገልግሎት ቦታ ሊባርኩንና ሊቀድሱን ብፁዕ አቡነ መቃርዮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ቡራኪ ሰጭነት በቫንኮቨር ዙሪያ በሚመጡ ካህናት መዘምራንና ምእመናን በዘማሬ በምስጋና በልልታ በታላቅ ክብር ታጅበው ወደ መንበረ ክብራቸው ይገባሉ። ሁላችሁም ኦርቶዶክሳውያን በዚህ ታላቅ የነጻነት በዓል ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። ከ5 ኤኤም እስከ 10 ኤኤም የቅዳሴ፣ የዘማሬ፣ የስብከት፣ የታቦት ሁደት ወይም ንግስ መርሃ ግብር ተካሂዶ የበዓሉ ፍጻሜ ይሆናል። አድራሻ 726 12 ስትሬት ኒው ዌስት ሚኒስቴር ቢሲ ምስካዬ ሐዘኑን ጸደኒያ ቅድስት ድንግል ማርያም ቤተክርስቲያን አስተዳደር።

0: አድማጮቻችን ቀደም ብላችሁ የሰማችሁት እንግዲህ ማስተዋቂያ ነው። ነገ አዲስ እንግሊዝ 726 ላይ ኒው ዌስት ሚኒስተር 12 ስትሪት ላይ ይከፈታል። ብዙዎቻችሁ እንደሰማችሁ ነው እንግዲህ አባላት በቦታው እንደተገኙ ተብሏል። በዛ መሰረት እንግዲህ ይሄንን ማስተዋቂያ እናስጋል። ወደ በኋላ ደግሞ ሰዎች ካገኘን የበለጠ ኢንፎርሜሽንች አሰማቻለሁ እና ታቦቱ ይገባል ማለት ነው። ነገ ቅዳሴም ሁሉ ነገር ይጀምራል። ታቦቱ በስነ ስርዓት ይገባል ብለው አብራርተውልናል። በጣም ጥሩ ነው። እንግዲህ ከሊሳቸው የተሰረዘው ሌላ ቦታ አግኝቷል ማለት ነው። ይሄን ለማስተዋወቅ ነው እንግዲህ። ሁላችሁም እንግዲህ በረከቱ ለሁላችንም ይድረስ ይሄንን ይያልኩኝ አልፋለሁኝ። የሚቀጥለው ደግሞ እንደምታቆት በዚህ በከተማችን ትልቅ እንቅስቃሴ አለ። የሚቀጥለው ሳምንት ቅዳሜ ከ6 ከኤድረስ ፈንድሬዚንግ ይኖራል። እሱም ደግሞ ለወጣት አቶ በረከት ከበደ በዚህ በዌስት ሚኒስቴር ውስጥ በሲቲው ውድድሮች ስላሉት ያንን እንግዲህ በበለጠ እዛ በመገኘት ሁላችሁ ድጋፋችሁን አሳዩ። በረከትን ማታውቁ ካላችሁ እንጃ በኢትዮጵያን ኮሚኒቲ በኢትዮጵያዎች አንዳንድ ነገሮች ላይ ሁሉ ጊዜ ያለና ኢትዮጵያን ሀውስን ደግሞ ለመስራት አንዱ ከመሰረቱ አንዱ ወገናችን በእለቱ እንድትገኙ የሚቀጥለው ቅዳሜ ከሲስክ ኤድረስ እኔም ራሴ እዛ አገኛለሁ። ወገኖች እንግዲህ በዚህ ደረጃ አንዳንድ በዚህ በአንዳንድ ማይቻል የሚሆነውን ቦታ ላይ ይቻላል ብለን ስንገባ ሁላችን ምንድን ነው መበርታት አለብን፣ መተጋገዝ አለብን ብዬ ነው ማምነው። በእርግጥም መተጋገዝ አለብን። እንዲህ በቫንኩቨር ህዝብ በጣም እንግዲህ እንደምታውቁት ወደኋላ አይልም፣ ሁልጊዜም ሰፖርት ያደርጋል። በረከትን ደግሞ ማያቅ የሌለ አይመስለኝም። ሁላችን ሰፖርት እንድናደርግ ነው ይሄ ቅስቀሳ እንኳን ያስ ሁላችንም ቀስቃሾች መሆን አለብን። እና በረከት ወንድማችን ቅዳሜ በኢትዮጵያን ኮሚኒቲ በርነቢ በምታቆጥተው ሁልጊዜ የሚደረገውን የፈንድሬዚንግ እንደገና ደግሞ ያለውን አላማ መማር አለብን። ከዛ እንዴት እዚህ እንደደረሰ ይቻላል፣ የማይቻል ነገር የለም። እና አንዱም ትምህርት ብዙዎች አሉ ወገኖቻችን፣ በጣም ትልቅ ቦታ ላይ ያሉ ብዙ ነገሮች ግን በይፋ አይወጡ እንጂ። እና በረከትን ደግሞ ስለምናውቀው ግሩፖቹ ይሄንን ለማዘጋጀት በጣም ደስተኛ ነው። ሁሉም ሰው የሚያውቀው ሁሉ ስለሆነ ሁላችንም እዛ ተገኝተን ከጎንነን እንበል። እንግዲህ ኒው ዌስት እንኳን ባንኖር በአንዳንድ ነገሮች ድጋፍ እንስጥ። እዛ ኒው ዌስት የምትኖሩ ሌሎችንም በማስተባበር ነጮቹንም ሌሎችንም በሙሉ ማስተባበር በረከት ምን አይነት ሰው እንደሆነ መግለጽና ቢመረጥ እንደሚጠቅም መናገሩ መልካም ነው። የሚቀጥለው ሳምንት የበለጠ በረከትንም ቃለ መጠየቅ አድርግለታለሁ እና ያንን ቃለ መጠየቅ እንግዲህ ሁላችሁ እንድትረዱ እናደርጋለን። በአሁኑ ሰዓት ያልተዘጋጀው ዛሬ አፍሪካን ሶከር ክለብ ጌም አለና በዛ ምክንያት አንዳንድ ነገሮች ቢዚ ስለሆነ ነው። በእርግጠኝነት ለሚቀጥለው ሳምንት ቃል ገብቶልኛል፣ ቃለ መጠየቅ አደርጋለሁ። የሚቀጥለው ሳምንት ጠብቁን እንላለን። እንዲሁ እንዳለ ደግሞ ዛሬና ነገ ምንድን ነው በቫንኩቨር የሚገኙ አፍሪካኖች የእግር ኳስ ግጥሚያ ስላለ ኢትዮጵያኖችም ይጫወታሉ። በጣም በጣም ጥሩ ግጥሚያ ነው፣ ግን በቦታው አልተገኘውም። ነገ በተቻለኝ መጠን ከቤተ ክርስቲያን በኋላ ለመሄድ ሞክራለሁኝ። ነገር ግን ሁላችንም እንግዲህ ሰፖርት እናደርግ ወገኖቻ ኢትዮጵያኖችን። እንግዲህ ሁሉም አፍሪካን አፍሪካ ነው። ነገር ግን ደግሞ ኢትዮጵያ ሲመጣ ደግሞ ሁሉም የራሱን ግሩፕ ነው አይደለ? አረንጓዴ፣ ቢጫ፣ ቀይ ባንዲራችን ይዘን ከችን እንል እጠይቃለሁኝ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ፍቅር፣ ሰላም፣ አንድነት እያልኩኝ አሁን ወደ አንድ ሙዚቃ ጀበላችኋለሁ። የመዝናኛ ፕሮግራማችን ወይም ዝግጅቶች አሁን በይፋ ቀጠለ። እነሆ ሙዚቃ እላለሁኝ። ከኔ ጋር ሆኖ ወርቁ አያሌው በተቻለ መጠን ዘመናዊ ሙዚቃዎችን ነው ማሰማው። እነሆ
1: ለእግዚአብሔር ታቦት
0: እና በሁላችንም እንግዲህ ማድረግ ያለብን በየቦታው በመሄድ በረከትንም በእውነቴን ነው የምለው በረከት ለኮሚኒቲያችን ያላረገው ነገር የለም። ብዙ ሰዓቱንም ሌሎችን በማሰልጠን በማስተባበር ይህንን ያለውንም የኢትዮጵያን ኮሚኒቲ መሰብሰቢያችንም እሱንም በማገዝ ሳይመረጥ ከምርጫ መጦ ሊቀመንበር ነበር። ከዛም ወረደ፣ ሁልጊዜ እዛ ይገኛል። በጣም እናመሰግነዋለን። ስለዚህ እንዳትቀር የሚቀጥለው ሳምንት ወርቁ አያሌው ነኝ።

አድማጮቻችን እንግዲህ ሰምታችኋል አለምዬ መርካቶ የተባለውን ጨዋታ ተጫውቷል። የመዝናኛ ፕሮግራማችን እስከ 9 ድረስ ይቀጥላል። ነገር ግን እኔ ከዚሁ ልሰናበታችሁ እስከ 9 ላይ ሙዚቃዎችን እያሰማሁን ጨርሳለን። የደወላችሁና አንዳንድ ጥያቄዎቻችሁን ያልመለስኩት እንግዲህ እንደምንም ብዬ በስልክ ደውዬ መልስላችኋለሁ። አመሰግናለሁ ለአስተያየቶቻችሁ በሙሉ። ትልቅ ምስጋና ነው ቴክስ ማረጋችሁልኝ ሁሉ። የሚዘፈኖች አንዳንድ የመረጣችሁ አሁን ወደኋላ የመረጣችሁ ለሚቀጥለው ሳምንት አጫውትላችኋለሁ። እና እንግዲህ እንዳትረሱ ነገ ሶከር አለ፣ የአፍሪካኖች እግር ኳስ ጨዋታ አለ። በርነቢ ሄዳችሁ እስቲ ኢትዮጵያኖችን ደግፉ እያልኩኝ በዙ ሰናበታችኋለሁ። ወርቁ አያሌው ነኝ። መልካም ሳምንት ይሁንላችሁ። የሰላም የፍቅር ያንድነት እያልኩኝ በአንድ ሙዚቃ በራሄል ጌቱ ሙዚቃ ናና በሚለው እሰናበታችኋለሁ። በእኔ በኩል የተለያዩ ሙዚቃችሁን እስከ 9 ሰዓት ትሰማላችሁ። ደህና ሁኑልኝ።